እኔ ደስወኝ ላለ ወጥፈራጭ ድምበም ነው ጥኝ አሮደማ ያደነ መንያች ወሲያ ፈየ ሀውት የታገኝ ነው ምናውኝ ወመሽየኝ አናኒው ሲና ያፋ